ወይትቀደሰ ወይትንያለ ወይት የባዶና እስማ ቤስባት ሆ ቅዱስ አያል ወቡሩክ ስማ እግዚኦ ወሬ እግዚኦ ወተሳል እግዚኦ በግዝ የጸዋይ ኮከ በግዝ የጸለይ ኮከ አንተ አወፅም ሰማይ ምነድሎ ማደረከ ሮይና ዋሴ ክስምንድሎ አሌ ካርያም ከበራብሌ ዋሴኒ ዋሴ አረሃሌ ግኒ ሃሌ አረ

ሳነ ዘይሬ ኩሎ ከልብነ ጻዴ ከዊኖ መሃሬ ከዊኖ ሩቅ ማት ከዊኖ ወብዛ ምረት ከዊኖ በባላነ ዘወረነ ወብዛ ሳሎ ወብዛ ምረቱ አቆመ ጽድቃ ጸድቀነ ንለመጠን ዘንበለ ግዛት እግዚአብሔር የዚያን የሲያባይታ ኳስሞ ለእግዚአብሔር